ለፊት ለመት ይመት ሰርቲ ለመት ተዘሶ ሹክደክስ ምንም ይችላል ያ ከራባው ጉዳይ ሽነስ ሽር ሞሪታኒያ ወይ ለአሁን በሽ ገዚ ራዲያ ከዋህ